የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሐምሌ 1 2018 ዓ.ም ስርጭታችን አሁን ጀመረ።

ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። የፍቅር ደስታ በተሰኘ ሐዋርያዊ ሰነድ ላይ ለሚደረግ ስብሰባ የዝግጅት ሰነድ መታተሙን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። አባ ታዲዮስ ሩሰ ሊቃነ ጳጳሳት ሊዮ በካስቴል ጋንዶልፎ መልካም የረፍት ጊዜን እንደሚያሳልፉ መግለጻቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የካሜሩን ሊቀ ጳጳስ በአገሪቱ ውስጥ ያለውን ኢሰባዊ የማረሚያ ቤቶች አያያዝ ሁኔታዎችንና ሙስናን ማውገዛቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የፍቅር ደስታ በተሰኘ ሐዋርያዊ ሰነድ ላይ ለሚደረግ ስብሰባ የዝግጅት ሰነድ መታተሙ ተገለጸ። ቫቲካን በጥቅምት ወር 2019 ዓ.ም አሞሪስ ሌቲሲያ ወይም የፍቅር ደስታ በሚለው ሐዋርያዊ መልእክት ላይ ለሚደረግ ስብሰባ ዝግጅት የሚሆን ሰነድ ማሳተሙ ታውቋል። ሰነዱ የታተመው ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ስለ ቤተሰብ የሰጡት የድኅረ ሲኖዶስ ሐዋርያዊ ምክር የታተመበት 10ኛ ዓመት ምክንያት በማድረግ እንደሆነ ተገልጿል። በቅዱስ መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ከቅዱስ ሲኖዶስ ዋና ጽሕፈት ቤት ጋር በመተባበር ያሳተሙት ሰነዱ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጠራውን ስብሰባ የሚመራ የዝግጅት ሰነድ ሲሆን ይህም በቫቲካን ውስጥ ከመስከረም 27 እስከ ጥቅምት 4 2019 ዓ.ም ድረስ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስብሰባው እንደሚካሄድ ለመጀመሪያ ጊዜ የተናገሩት መጋቢት 10 2018 ዓ.ም በጻፉት መልእክት ላይ ሲሆን ይህም የፍቅር ደስታ የተሰኘ የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት መታሰቢያን ምክንያት በማድረግ እንደሆነ ታውቋል። የቤተሰብን ሕይወት በጥልቅ የሚጎዱ ለውጦች መኖራቸውን የተረዱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት በአካባቢያዊ ቤተ ክርስቲያናት ውስጥ ምን እየተከናወነ እንዳለ ግምት ውስጥ በማስገባት ሐዋርያዊ ሰነዱ በአሁኑ ጊዜ ለቤተሰቦች ወንጌልን ለማወጅ በሚወሰዱ እርምጃዎች ላይ የጋራ መደማመጥና ሲኖዶሳዊ ማስተዋል ሊኖር እንደሚገባ በመፈለጉ ነው ብለዋል። በቅርቡ ሰኔ 20 2018 ዓ.ም በተካሄደው ልዩ የመላው ካርዲናሎች ስብሰባ መደምደሚያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ቤተሰብ ጭብጥ በመመለስ ባስተላለፉት መልእክት ቤተሰብ ሲታገዝና እንክብካቤ ሲደረግለት የእርስ በርስ ግንኙነት የአንድነትና የተስፋ ትምህርት ቤት ያድጋል፣ ነገር ግን ሲቆስል ወይም ሲገለል ውጤቱን መላው ኅብረተሰብ ይሸከመዋል ሲሉ ተናግረዋል። በርካታ ቤተሰቦች ስብሰባውን እንደሚካፈሉና የሕይወት ልምዳቸውን እንደሚጋሩ ቅዱስነታቸው አስታውቀው ከመላው ዓለም የተውጣጡ ጳጳሳት ሮም ውስጥ በሚቀርቡ ጭብጦች ላይ በመሳተፍ እርስ በርስ በጥሞና እንዲደማመጡ ጋብዘው ወደ አካባቢያቸው ቤተ ክርስቲያናት ሲመለሱ ከቤተሰቦች ጋር በመሆን ለቤተሰብ ለሰው ልጅ ሕይወትና ለጋብቻ ጥሪ ያላቸውን የጋራ ሐዋርያዊ ቁርጠኝነት ማደስ እንደሚችሉ ተናግረዋል። የስብሰባው ቀናት ለእርስ በርስ ግንኙነት ለመደማመጥና ለማስተዋል እውነተኛ ስፍራ እንዲሆኑ የታሰቡ እንደሆኑ የቤተሰብን የሕይወት ተመክሮ ለመቀበል ተጨባጭ የሕይወት ታሪኮችን ለመጋራት የቤተ ክርስቲያን ማኅበረሰብ ከቤተሰቦች ሕይወት ጋር በሚያጅቡ ሐዋርያዊ ተነሳሽነት ላይ ለማሰላሰልና ከባለሙያዎች ጋር ውይይት ለማድረግ ምቹ እንደሚሆኑ ተገልጿል። በዚህ ምክንያት የብፁዓን ጳጳሳት ጉባኤዎችና የምሥራቅ ካቶሊክ አብያተ ክርስቲያናት ከስብሰባው በፊት ባሉት ወራት ውስጥ በታቀዱት ጭብጦች ላይ ማሰላሰል እንዲጀምሩ የተጋበዙ ሲሆን ይህም የአካባቢያቸውን አብያተ ክርስቲያናት ቤተሰቦችን በማዳመጥ ላይ ልዩ ትኩረት እንደሚሰጥ ታውቋል። ይህ እጅግ ጥሩ የሆነ የሐዋርያዊ እረኝነት ጉዞ ቤተሰቦችን ማዕከል ያደረገና የቤተ ክርስቲያኒቱን የሐዋርያዊ እረኝነት እንክብካቤ ተቀባዮች ብቻ ሳይሆኑ ቅዱስ ወንጌልን በዕለት ተዕለት ግንኙነቶች፣ ምርጫዎች፣ ጥረቶችና ተስፋዎች ውስጥ ለተልእኮዋ ንቁ ተገዢዎች አድርጎ እንደሚያስቀምጥ ታውቋል። ስብሰባው የጳጳሳት ሲኖዶስ ጉባኤ ባይሆንም በሲኖዶሳዊ ዘይቤ እንደሚካሄድና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመላው የካርዲናሎች ጉባኤ መደምደሚያ ላይ እንደገለጹት የሲኖዶሱን የአፈጻጸም ሂደት መንፈስ የሚጋራ በመሆኑ በመደማመጥ በጸሎትና በማስተዋል እንደሚካሄድ ታውቋል። ለስብሰባው ዝግጅት የሚሆኑና ለአስተንትኖ የቀረቡ ጭብጦች 5 ሲሆኑ እነርሱም የዛሬው ቤተሰቦች እውነታ፣ ውበትና ፈተና፣ የዘመናችንን ምልክቶች በቤተሰቦች ልምድና በቤተ ክርስቲያን የእረኝነት ቁርጠኝነት መለየት፣ ወጣቶችና የጋብቻ ጥሪ፣ ወጣቶችን ማዳመጥና የጋብቻን ታላቅነት ለማሳወቅ አብረዋቸው መጓዝ፣ የጋብቻ ሕይወት ወሳኝ ጊዜ የሆኑ የመጀመሪያዎቹ ዓመታትና በእያንዳንዱ የሕይወት ደረጃ ጥንዶችን ማዳመጥና መንከባከብ፣ በችግር ውስጥ አብሮ መጓዝና መደገፍ፣ ውስብስብ በሆኑ ሁኔታዎች ውስጥ ከቤተሰቦች ጋር መሆን፣ ክርስቲያን ቤተሰቦች ለቤተ ክርስቲያን ተልእኮ ተገዢዎች በመሆን የትዳር ጓደኛና የቤተሰብ ፍቅርን ለተልእኮ እንደ ማበረታቻነት መቀበል የሚሉ እንደሆኑ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አባ ታዲዮስ ርዕሰ ሊቃነ ጳጳሳት ሊዮ በካስቴል ጋንዶልፎ መልካም የእረፍት ጊዜ እንደሚያሳልፉ ገለጹ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጋ ወቅት የእረፍት ጊዜን በማስመልከት የካስቴል ጋንዶልፎ ቁምስና መሪ ካህን አባ ታዲዮስ ሮዝመስ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅዱስነታቸው በካስቴል ጋንዶልፎ ጥሩ የእረፍት ጊዜ እንደሚያሳልፉ ያላቸውን ተስፋ ገልጸዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ መልካም የእረፍት ጊዜን እንደሚያሳልፉ ጊዜያቸውን በጸሎት መጽሐፍት በማንበብና በስፖርት ለማሳለፍ ያላቸውን ምኞት እንደሚያሳኩ በካስቴል ጋንዶልፎ የቪላኖቫው ቅዱስ ቶማስ ቁምስና መሪ ካህንና የሳሊዣን ዶን ቦስኮ ማህበር አባል አባታዴውስ ሮዝመስ ለቫቲካን የዜና አገልግሎት ተናግረዋል። ቅዱስነታቸው ባለፈው ዓመት የእረፍት ጊዜያቸውን በካስቴል ጋንዶልፎ ለማሳለፍ የመጡበትን ወቅት ያስታውሱት አባታዴውስ በካስቴል ጋንዶልፎ ወደሚገኝ የርዕሰ ሊቃነ ጳጳሳት ማረፊያ ሲደርሱ የአካባቢው ነዋሪዎች ከፍተኛ ደስታ እንደተሰማቸው ገልጸዋል። አባታዴውስ ከሁሉም አስቀድሞ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቁምስናው መሪ ካህንና ለምእመናኑ ላቀረቡት ሰላምታ ምስጋናቸውን አቅርበው ክስተቱን አስገራሚ ሆኖ እንዳገኙት አስረድተዋል። ለጳጳሳዊ ቁምስና አስፈላጊነት እውቅና የሰጡበት እንደሆነ ገልጸው በስፍራው የሚገኙት የቫቲካን ተቋማት በተናጠል ቢሰሩም በሕገ ቀኖና መሰረት ቁምስናውና የቁምስናው መሪ ካህን ጠቃሚ ሚና አላቸው ብለው ይህም ቅዱስነታቸው ለቁምስናው ምእመናን ያሳዩት አስደናቂ ምልክት ነበር ብለዋል። አባታዴውስ በገለጻቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ በካስቴል ጋንዶልፎ የሚያሳልፉት ጊዜ ካለፈው ዓመት የተለየ እንደሚሆን ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ጊዜ በካስቴል ጋንዶልፎ እውነተኛ የእረፍት ጊዜን ለማሳለፍ እንደሚፈልጉ አስቀድመው መናገራቸውን አስረድተዋል። አባታዴውስ በማከልም ቅዱስነታቸው ወደ ካስቴል ጋንዶልፎ የሚመጡት ለጸሎት፣ ለእረፍት፣ ለማንበብና ለሰውነት እንቅስቃሴ መሆኑን በግልጽ መናገራቸውን ጠቅሰው እንደተመኙትም ሁሉ ቦታው እንደ ቤታቸው እንዲሰማቸውና መልካም የእረፍት ጊዜን እንዲያሳልፉ እንፈልጋለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት ሁሉ ዕለቱን በደስታ የሚጠባበቁ ምእመናንን እሁድ ዕለት በኅብረት በሚያቀርቡት የመላከ እግዚአብሔር ጸሎት ወቅት እንደሚያገኟቸውና ሌሎች ተመሳሳይ ግጥመኞች ሊኖሩ እንደሚችሉ መጠቆማቸውን አባታዴውስ አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ካስቴል ጋንዶልፎን በጎበኙበት ወቅት ሊያገኟቸው የቻሉባቸውን ተደጋጋሚ አጋጣሚዎች እንደነበሩ አባታዴውስ ተናግረዋል። በየሳምንቱ ማለት በሚቻል ሁኔታ ሰኞ ከሰዓት በኋላ ወደ ቪላ በርቤሪኒ እንደሚጓዙና እስከ ማክሰኞ ምሽት ድረስ እዚያው እንደሚቆዩ ተናግረዋል። ከማረፊያቸው ሲወጡ ሊቀበሏቸው ውጪ ከተሰበሰቡት ነጋዲያን ወይም ከጋዜጠኞች ጋር ይነጋገሩ እንደነበር፣ የቁምስናው መሪ ካህን እንደመሆናቸው ጥቂት ቃላትን ለመለዋወጥ፣ መረጃዎችን ለማስተላለፍ ወይም ሰላምታን ለመስጠት እድል ማግኘታቸውን አባታዴውስ አስታውሰዋል። እጅግ የሚያስደስቱ ጊዜያት እንደነበሩ፣ አንድ ሰው አባታዊ ቅርበታቸውን በትክክል የሚገነዘብበት ወቅት እንደነበር አስረድተው ይህ ባህል የበጋ ወቅት ካለፈ በኋላም እንደሚቀጥል ተስፋ አደርጋለሁ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ሐምሌ 6 2017 ዓ ም በቪላኖቫው ቅዱስ ቶማስ ቁምስና ያሳረጉትን የመጀመሪያ መሥዋዕተ ቅዳሴ ጥልቅ ስሜት ያስታውሱት አባታዴውስ ቤተ ክርስቲያኑ ትንሽ ከመሆኑ የተነሳ በሥነ ሥርዓቱ ላለመሳተፍ የሚፈልጉትን ምእመናን በሙሉ ማስተናገድ አለመቻሉን አስረድተዋል። ምንጊዜም ቢሆን የማይረሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ ለምእመናን ንግግር ማድረጋቸውንና ልዩ ስጦታ ማቅረባቸውን መሆኑን አባታዴውስ ጠቁመው ስጦታቸው የሚያምር የቅዳሴ ጽዋ እንደነበር አስታውሰው ይህን ስጦታ በመላው ምእመናን ስም ከእጃቸው መቀበል ክብር እንደነበርና ለዚህም ማመስገናቸውን ተናግረው በክህነት ሕይወታቸውም እጅግ ዋጋ ያለው ጊዜ ሆኖ እንደሚቀር አስረድተዋል። አስተያየታቸውን ማጋራት የቀጠሉት አባታዴውስ ሮዝመስ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በካስቴል ጋንዶልፎ ምእመናን ልብ ውስጥ ልዩ ስፍራ እንዳላቸው ገልጸው የቅዱሱ ርዕሰ ሊቃነ ጳጳሳት ስም በምእመናን ታሪክ ውስጥ በየጊዜው እንደሚነሳ አስረድተዋል። ያለፈው እሁድ ዓይኖቻቸው በእንባ የተሞሉ ምእመናንን ማየታቸውን የተናገሩት አባታዴውስ ብዙዎቹ የልጅነት ጊዜያቸውን እያስታውሱ እንደነበር፣ ርዕሰ ሊቃነ ጳጳሳት አዘውትረው ወደ ካስቴል ጋንዶልፎ ሲመጡ ምእመናኑ ስለ ቅዱስ ዮሐንስ ጳውሎስ ዳግማዊ እንደሚናገሩ በማስረዳት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ መመለስ እነዚያ ትዝታዎች ወደ ሕይወት እንዲመለሱ በማድረግ በሰዎች ልብ ውስጥ ደስታን እንደሚፈጥር ተናግረዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘንድሮው የበጋ ወቅት እረፍት ከአንድ ከፍተኛ የመታሰቢያ በዓል ጋር የሚገጣጠም ሲሆን እንደ ጎርጎሮሳውያኑ ዘንድሮ 2026 ዓ ም ቤተ ክርስቲያን ካስቴል ጋንዶልፎን የርዕሰ ሊቃነ ጳጳሳት የበጋ ወቅት ማረፊያ ያደረገችበት 400ኛ ዓመት መታሰቢያ የሚከበርበት ሲሆን ባህሉን እንደ ጎርጎሮሳውያኑ በ1626 ዓ ም የጀመሩት ርዕሰ ሊቃነ ጳጳሳት ኡርባኖስ 8ኛ እንደነበሩ ይታወሳል። ሀገረ ስብከቱ ከአካባቢው ባለሥልጣናትና ከቁምስናው ጋር መታሰቢያ በዓሉን ለማክበር እየተዘጋጀን እንገኛለን ብለው የሐዋርያው ጴጥሮስ ተተኪዎች በካስቴል ጋንዶልፎ ለ400 ዓመታት መገኘታቸውን ማስታወስ ቦታው በቤተ ክርስቲያን ታሪክ ውስጥ ያለውን ጠቀሜታ ለማጉላት ልዩ አጋጣሚ ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። የካሜሩን ሊቀ ጳጳስ በአገሪቱ ውስጥ ያለውን ኢሰብአዊ የማረሚያ ቤቶች አያያዝ ሁኔታዎችንና ሙስናን ማውገዛቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በካሜሩን የደዋላ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ክሌዳ ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው በሀገሪቱ ውስጥ እየታየ ያለውን የማረሚያ ቤት አያያዝ ሁኔታዎችን ያወገዙ ሲሆን ከዚህም ባለፈ በሀገሪቱ ውስጥ እየተካሄደ ስላለው የአፈና የዘፈቀደ እስራትና ኢሰብአዊ የሆኑ የእስር ቤቶች ሁኔታዎችን አስመልክተው የማንቂያ ደውል ማሰማታቸውን የቫቲካን ዜና ወኪል ፊደስ ኒውስ ዘግቧል። የሕግ ታራሚዎችን የምንይዝበት መንገድ ከእግዚአብሔር ጋር ስላለን ግንኙነት መለኪያ ነው ያሉት ሊቀ ጳጳስ ሳሙኤል የእስረኞችን ስቃይ ችላ ማለት ጌታችን ኢየሱስ ክርስቶስን ችላ ማለት እንደሆነ አስታውሰው ስቃያቸውን ለማቃለልና ፍትህን ወደ ነበረበት ለመመለስ ራሳችንን መስጠት ክርስቶስን ማገልገል እንደሆነም አስረድተዋል። የካሜሩን ሊቀ ጳጳስ ሳሙኤል ክሌዳ በአገሪቱ ውስጥ እየተስተዋለ ስላለው አስከፊ የእስር ቤት ሁኔታዎችን አስመልክተው ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው ላይ ይህንን ማሳሰቢያ ማቅረባቸውን የቫቲካን የዜና ወኪል ፊደስ ኒውስ የዘገበ ሲሆን ብፁዕነታቸው በቅዱስ ማቴዎስ ወንጌል ውስጥ ያለውን ታስሬ በነበረበት ወቅት ልትጠይቁኝ መጥታችኋል የሚለውን የጌታችን ኢየሱስ ክርስቶስን አስተምህሮ በማስታወስ ሐዋርያዊ ደብዳቤው ከንትርክ መንፈስ የመነጨ ሳይሆን ከግዴታና ከአስቸኳይ የርኅራኄ ስሜት የመነጨ የእውነትና የሐዋርያዊ ፍቅር ተግባር መገለጫ እንዲሆን ታስቦ የተዘጋጀ እንደነበርም አብራርተዋል። የዚህ ደብዳቤ ዓላማ በበርካታ ካሜሩናውያን ዜጎች ላይ እየደረሰ ያለውን የእስራት እገታና እንግልት ዙሪያ ያለውን ስልታዊ ኢፍታዊነት ተግባር ማውገዝ እንደሆነ የገለጹ ሊቀ ጳጳሱ ይህ ሐዋርያዊ ደብዳቤ በሕዝቡ ላይ የሚደርሰውን የጠለፋና የአፈና ድርጊቶች በፖሊስ ጣቢያዎችና በእስር ቤቶች ውስጥ የሚፈጸመውን አዋራጅና ኢሰብአዊ ተግባራት መላውን የፍትህ ስርዓት የሚያጠቃውን ሙስናና በተደጋጋሚ የሚስተዋሉ የሕግ ጥሰቶችን ለማጋለጥ ጥረት እንደሚያደርግ አመላክተዋል። ሊቀ ጳጳስ ሳሙኤል በቃለ ምልልሳቸው ወቅት በሀገሪቷ ውስጥ ደብዛቸው የጠፉ ሰዎችን ሁኔታ በማስታወስ በርካታ ሰዎች አብዛኛውን ጊዜ የፖሊስ ልብስ በማይለብሱ ሰዎች ያለ ፍርድ ቤት ማዘዣ እንደሚታሰሩና እንደሚታፈኑ የገለጹ ሲሆን እነዚህ ታፍነው የተወሰዱ ዜጎች ሚስጥራዊ በሆነ ቦታ እንደሚታሰሩ፣ ስልኮቻቸው እንደሚዘጋና ዱካቸውም ጭምር እንደሚጠፋ አስረድተዋል። ብፁዕነታቸው ከዚህም በተጨማሪ በፍርሃት የተዋጡ ቤተሰቦቻቸው ከአንዱ ፖሊስ ጣቢያ ወደ ሌላኛው ፖሊስ ጣቢያ እንዲሁም ከፍርድ ቤት ወደ እስር ቤት እንደሚንከራተቱና በዚህም ወቅት በሕግ አስከባሪ አካላት የተለያዩ ዛቻዎች እንደሚያጋጥማቸውም ጭምር ገልጸዋል። ይህ በማይታወቁና አንዳንዴ መደበኛ ባልሆኑ ቦታዎች በሚስጥር የማሰር ተግባር ግልጽ የሆነ የሕግ ጥሰት ነው ያሉት ሊቀ ጳጳስ ሳሙኤል በመቀጠልም በሀገሪቱ ውስጥ በሚገኙ ሕጋዊ እስር ቤቶች ውስጥ የሚስተዋሉ አስከፊ ሁኔታዎችን በማውገዝ የሕክምና አገልግሎት ማግኘት ከቅዠት ብዙም የማይለይ ነገር መሆኑን በመጠቆም የእስር ቤቶቹ ክሊኒኮች በቂ መሳሪያ የሌላቸውና የሕክምና ባለሙያዎች እጥረት እንዳለባቸውም አስረድተዋል። የሳምባ ነቀርሳ፣ የቆዳ በሽታዎችና ታይፎይድን የመሳሰሉ ተላላፊ በሽታዎች ከቁጥጥር ውጪ በሆነ መልኩ መሰራጨታቸውን በቁጭት ያመላከቱት ሊቀ ጳጳሱ የኤችአይቪ ወይም የስኳር በሽታ ያለባቸው እስረኞች ሕክምና ባለማግኘታቸው የጤናቸው ሁኔታ በከፍተኛ ደረጃ እያሽቆለቆለ መሆኑን ገልጸዋል። የቫይታሚኖችና የካሎሪ ጉድለት ያለበት የእስር ቤቱ ምግብ ጤንነታቸው ቀድሞውንም የተዳከመ የሕግ ታራሚዎችን ለማቆየት በቂ እንዳልሆነ ያመላከቱት ሊቀ ጳጳሱ በዚህም ምክንያት ታራሚዎቹ በሕይወት የመትረፋቸው ዕድል አብዛኛውን ጊዜ በዘመድ አዝማድ ወይም በእስር ቤት ውስጥ በሚከናወነው ሙስና ላይ የተመሠረተ መሆኑን ጠቁመዋል። ከዚህም ባሻገር ሊቀ ጳጳስ ሳሙኤል ክሌዳ ለሴቶችና ለአካለ መጠን ያልደረሱ ሕፃናት ትልቅ ስጋት እንዳላቸውም ጭምር ገልጸው በእስር ላይ የሚገኙ ሴቶች መሠረታዊ የሴት ልጅ ንጽህና መጠበቂያ ቁሳቁሶችን እንደማያገኙ በምሬት የገለጹ ሲሆን አንዳንዶቹ እናቶች ከጨቅላ ሕፃናቶቻቸው ጋር አብረው እንደሚታሰሩ ጠቁመው ይህ ተግባር ሕፃናቱ ያለምንም ቅድመ ሁኔታ ከማረሚያ ቤት ሲወጡ የወደፊት ዕጣ ፈንታቸው አደጋ ላይ እንደሚወድቅ ያላቸውን ስጋት በአጽንኦት ገልጸዋል። ሊቀ ጳጳሱ ከአዋቂዎች ተለይቶ ተገቢው የትምህርት ድጋፍ ሊደረግላቸው የሚገቡ ለአካለ መጠን ያልደረሱ ሕፃናት ችላ እንደተባሉ፣ ለአዋቂዎች ብቻ ለተዘጋጁ ሕጎች እንዲሁም ለተለያዩ ጥቃቾችና ብዝበዛ እንደሚጋለጡ አሳውሰው እነዚህ የመብት ጥሰቶች ሊፈጸሙ የሚችሉት ሙስናና ፍትህን በማጣመም ነው ሲሉም አስምረውበታል። ሊቀ ጳጳሱ ከዚህም በተጨማሪ በርካታ ሰዎች ከፍርድ ቤት በፊት እስር እንደሚዳረጉበትን አሰራሮች በማውገዝ ልዩ የሆነ ጉዳይ ሲከሰት ብቻ መፈጸም የነበረበት ነገር ግን የተለመደ አሰራር እየሆነ መምጣቱን የገለጹ ሲሆን በዚህ አሰራር ንጹህ እንደሆኑ የሚታሰቡ ሰዎችን ወንጀለኛ በማስመሰል የእስር ጊዜያቸው አብዛኛውን ጊዜ ለአመታት እንደሚቆይም አመላክተዋል። ይህ ፍትህን የመከላከል አካሄድ ድርብ ጉዳትን እንደሚያስከትል የጠቆሙት ሊቀ ጳጳሱ የመጀመሪያው ነጻነትን መንፈግ እንደሆነ ጠቅሰው ሁለተኛው ጉዳት በተመጣጣኝ ጊዜ ውስጥ ፍትሃዊ የፍርድ ሂደት የማግኘት መብትን መከልከል እንደሆነም አስረድተዋል። ሊቀ ጳጳስ ሳሙኤል ክሌዳ በመጨረሻም አንድን ሰው በሕግ ቁጥጥር ስር ማዋል ወይም እስራት ማለት ማህበረሰቡን ለመጠበቅ የሚደረግ ድርጊት መሆኑን እንዲሁም ጥፋተኛ ተብሎ የተፈረደባቸው ሰዎች ሰብአዊ ክብራቸው ሙሉ በሙሉ በተጠበቀ መንገድ ከእስር ከተፈቱ በኋላ ወደ ማህበረሰቡ በአግባቡ መቀላቀል እንዲችሉ የሚያስፈልጋቸውን ክህሎቶች እንዲያገኙ፣ እንዲጸጸቱና እንዲማሩ የሚያስችል አካባቢ መሆን እንዳለበት በድጋሚ በማሳሰብ የሕግ ታራሚዎችን በክብርና በተገቢ ሁኔታ እንዲያዙ ለሚመለከታቸው አካላት ጥሪ በማቅረብ

ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካይነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካይነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችን

ልባችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ህብስት፣ ከሰማይ የተገኘ ህብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድህነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድህነት ዕቅድ ውስጥ የህብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ህብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ህብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የህብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ፣ የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ። በመሆኑም መሥዋዕት በምናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 1 2018 ዓመተ ምሕረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው በውይይት የጋራ ጥቅምን ማበረታታት እንደሚያስፈልግ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሰራሽ አስተውሎት ለመልካም ዓላማ በሚል ርዕስ በመካሄድ ላይ ለሚገኝ ዓለም አቀፍ ጉባኤ መልእክት ልከዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በፈረሙበት መልእክታቸው ላይ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው በርካታ ሰዎች በሰው ሰራሽ አስተውሎትና በቴክኖሎጂ እድገት ላይ ያላቸውን አሉታዊ ተጽዕኖ በማዳመጥ የተጻፈ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው ከሰው ሰራሽ አስተውሎት ጋር ግንኙነት ያላቸውንና በዘርፉ የሚሰሩትን ልዩ ልዩ ሰዎችን በማዳመጥ የተዘጋጀ መሆኑን ገልጸው አልጎሪዝምን ያላግባብ መጠቀም የሰው ልጅ ወሳኝ በሆኑ ዘርፎች ውክልናውን በማጣቱ በሚወጡ አሳሳቢ ዘገባዎች የተገፋፋ ነው ሲሉ ረቡዕ ሐምሌ 1 2018 ዓ.ም ለጉባኤው በላኩት መልእክት ተናግረዋል። ቅዱስነታቸው መልእክታቸውን የላኩት የሰው ሰራሽ አስተውሎት ለመልካም ዓላማ በሚል ርዕስ በጀኔቫ ከሰኔ 30 እስከ ሐምሌ 3 2018 ዓ.ም ድረስ በመካሄድ ላይ ለሚገኝ ዓለም አቀፍ ጉባኤ እንደሆነ ታውቋል። ጉባኤው የተዘጋጀው በተባበሩት መንግስታት ዓለም አቀፍ የቴሌኮሙኒኬሽን ህብረት ከሌሎች የተባበሩት መንግስታት ኤጀንሲዎችና ከስዊዘርላንድ መንግስት ጋር በመተባበር ሲሆን ዓላማውም የሰው ሰራሽ አስተውሎት ዓለምን እንዴት እየቀረጸው እንደሚገኝ ለመዳሰስና ለዓለም አቀፍ ተግዳሮቶች መፍትሄን ለመስጠት ያለመ እንደሆነ ታውቋል። ስለ ሰው ልጅ የወደፊት ዕጣ ፈንታን በተመለከተ በዘመናችን ውስጥ አንዳንድ ዋና ዋና ጥያቄዎችን በሚያነሳው የሰው ሰራሽ አስተውሎት ላይ ለማሰላሰል በሚሰበሰቡበት ወቅት በተለይም በዛሬውና በሚመጣው የለውጥ ዘመን ቅድስት መንበር ለውይይት ዝግጁ እንደሆነች ቅዱስነታቸው ማረጋገጥ ይፈልጋሉ ሲል መልእክቱ ገልጿል። በዚህ ረገድ መልእክቱ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ዘመን የሰውን ልጅ ለመጠበቅ የጻፉት የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው የጋራ ጥቅምን ለማስተዋወቅ የሚያግዙ አዳዲስ መንገዶችን ለመለየት ሁሉም ሰው የተከበረ ሕይወት እንዲኖርና ከሁሉም አይነት ሰዎች ጋር ውይይት ለማድረግ ፍላጎት እንዳላቸው ይገልጻል። የሰው ልጅ ታላቅነት በሚል ርዕስ የተጻፈው የቅዱስነታቸው ሐዋርያዊ መልእክት ከፍተኛ መከራን ለማስታገስ በሚያስችሉ ቴክኖሎጂዎች ላይ በቅን ልቦና የሚሰሩ የሳይንስ ጠበብቶችንና መሐንዲሶችን፣ ፍትሐዊ ሕጎችን በጽናት የሚፈልጉ የፖለቲካ መሪዎችንና የሕዝብ ባለሥልጣናትን፣ ለወጣት ትውልዶች የወደፊት ዕጣ ፈንታ በጥልቅ የሚያስቡ ወላጆችንና መምህራንን በማዳመጥ እንደሆነ ታውቋል። ሐዋርያዊ መልእክታቸው በተጨማሪም ሰው ሰራሽ አስተውሎት በሰዎችና በህብረተሰቡ ላይ ያደረሰውን አሉታዊ ተጽዕኖ ተመልክቶ የተጻፈ እንደሆነ ታውቋል። መልእክቱ በመጨረሻም የጉባኤው ተካፋዮች ገንቢና አበረታች በሆኑ ውይይቶች ላይ በመሳተፍ የሰውን ልጅ ለማገልገል የሚያደርጉትን ጥረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ለማገዝ ያላቸውን ፈቃደኝነት ያረጋግጣል ሲል ደምድሟል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢራቅ ወጣቶች በቆሰለው ዓለም የክርስቶስ ብርሃንና ተስፋ እንዲሆኑ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢራቅ አንካዋ ከተማ ለተሰበሰቡት ክርስቲያን ወጣቶች የቪዲዮ መልእክት ሐምሌ 1 2018 ዓ.ም ልከዋል። ቅዱስነታቸው በመልእክታቸው ወጣቶቹ የእምነት የፍቅርና የተስፋ መልእክተኞች እንዲሆኑ አሳስበው ግጭትና አለመረጋጋት በተስፋፋበት ዓለም ውስጥ የክርስቶስን ብርሃንና ሰላም እንዲያመጡ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኢራቅ ልዩ ልዩ አካባቢዎች ተሰብስበው በኤርቢል ሀገር ስብከት አንካዋ ከሐምሌ 1 እስከ ሐምሌ 4 2018 ዓ.ም ድረስ ዓመታዊ ስብሰባ በማካሄድ ላይ ለሚገኙ ወጣቶች የማበረታቻ መልእክት ልከዋል። ወጣቶቹ የተስፋ መልእክተኛነት ጥሪያቸውን ተቀብለው ጦርነትና አለመረጋጋት ባለበት አገራቸው ውስጥ የክርስቶስ ብርሃን እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ ተልእኮ በሚል መሪ ቃል በአንካዋ በተዘጋጀው ስብሰባ ላይ ለተገኙት ወጣቶች በላኩት የቪዲዮ መልእክት ዛሬ በቤተ ክርስቲያን ሕይወት ውስጥ ወጣቶች የማይተካ ሚና እንዳላቸው አስታውሰዋል። ቤተ ክርስቲያን የኢየሱስ ክርስቶስን ብርሃን ወደ ዓለም ሁሉ ለማድረስ የተቀበለችው ወሳኝ ተልእኮ አላት ሲሉ ተናግረው ወጣቶቹ በሚመጡት ዓመታት ውስጥ ቤተ ክርስቲያንንና ዓለምን በወንጌል ተልእኮ እንዲቀርጹ አበረታተዋል። ቅዱስነታቸው ቀደም ሲል የገለጹትን እምነት በማስታወስ ወጣቶች የቤተ ክርስቲያኗ የወደፊት ዕጣ ፈንታ ብቻ ሳይሆኑ የዛሬውም ጭምር ናቸው ብለው በርካታ የኢራቅ ክርስቲያኖች አሁንም እያጋጠማቸው ያለ አስቸጋሪ እውነታንም በመገንዘብ የወንጌል ምስክርነት ከፍተኛ ጥረትን የሚጠይቅ መሆኑን አስረድተዋል። በዓለም ውስጥ ብርሃን መሆን ቀላል አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆኖም ይህንን ብርሃን ብዙውን ጊዜ ጦርነትና አለመ

0: መረጋጋት በተስፋፉበት ሁኔታ ውስጥ ለማብራት ተጠርታችኋል ሲሉ ወጣቶችን አበረታተዋል። ወጣቶቹ ተስፋ እንዳይቆርጡ በጥብቅ ያሳስቡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዚህ ተግባራቸው ብቸኝነት እንዳይሰማቸው በማሳሰብ እኔና ቤተ ክርስቲያን ከእናንተ ጋር ስለሆንን አትፍሩ፣ በኢየሱስ ክርስቶስ እመኑ ሲሉ አሳስበዋል። ተልእኮ በሚለው የስብሰባው መሪ ቃል ላይ ለማሰላሰል ብርሃንን እንደ ምሳሌ ያቀረቡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እያንዳንዱ ክርስቲያን ደቀ መዝሙር ሊቀረጽበት የሚገባቸው ሦስት ባሕርያትን እነሱም እምነት፣ ፍቅርና ተስፋ መሆናቸውን ገልጸዋል። ብርሃን አንድን ነገር ለማየት እንደሚያስችል እምነትም ለሕይወት ችግሮች ምላሽ ብቻ ሳይሆን እውነታውን ለማወቅና በእውነት ለመኖር ይህም አማኞች ዓለምን፣ ሌሎችንና ራሳቸውን በእግዚአብሔር ዐይን እንዲመለከቱ፣ ወጣቶችም ወንጌልን በሚኖሩት የሕይወት መንገድ እንዲመሰክሩ፣ ሌሎችም የሚፈልጉትን እውነትና ትርጉም እንዲያገኙ ያስችላቸዋል ብለዋል። ብርሃን ሙቀትንም ጭምር የሚሰጥ በመሆኑ የእግዚአብሔር የፍቅር ምልክት በማድረግ እውነተኛ ተልእኮ የሚጀምረው በምንፈጽማቸው ሥራዎች ሳይሆን በየቀኑ በምናቀርበው ጸሎትና በቅዱሳት ምስጢራት በተለይም በንስሐና በቅዱስ ቁርባን አማካኝነት በሚደረግ የግል ግንኙነት ነው ሲሉ አስረድተዋል። ልባችሁን እግዚአብሔር ለእናንተ ባለው ጠንካራ የፍቅር መሠረት ላይ አድርጉት ሲሉ አጥብቀው ያሳስቡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የክርስቶስን ልብ ፈልጉ፣ ሕይወታችሁንም በእርሱ ላይ ለመገንባት አትፍሩ ሲሉ መክረው መሠረታቸውን በእግዚአብሔር ፍቅር ላይ የገነቡት ብቻ በዙሪያቸው ካሉ ሰዎች ጋር የእግዚአብሔርን ፍቅርና የጸጋውን የማስታረቅ ኃይል ለሌሎች ማካፈል ይችላሉ ብለዋል። በመጨረሻም ብርሃንን የእድገትና የተስፋ ምልክት አድርገው ባቀረቡት መልእክታቸው እርቅን በሚናፍቅ ክልል ውስጥ ክርስቲያን ወጣቶች የሰላም ፈጣሪዎች ለመሆን የተጠሩ እንደሆኑ አስረድተው በተለይ በዙሪያችሁ ያሉትን አንድ ለማድረግና ዘላቂ ሰላም የሰፈነበት የወደፊት ተስፋን ወደ ሌሎች ዘንድ ለማምጣት ተጠርታችኋል ሲሉ አሳስበዋል። ወጣቶቹ የሚገኙበትን ሁኔታ ሁልጊዜ መቆጣጠር ባይችሉም ነገር ግን የክርስቶስ ሰላም ልባቸውን እንዲገዛ መፍቀድ እንደሚችሉ አሳስበው ይህም ከሞት ከተነሳው ኢየሱስ ክርስቶስ የሚመጣ የተስፋ ምልክት ይሆናል ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመልእክታቸው ማጠቃለያ ወጣቶቹን የቤተ ክርስቲያን እናት ለሆነች እመቤታችን ቅድስት ድንግል ማርያም እንክብካቤ አደራ ሰጥተው ወጣቶቹ ለእግዚአብሔር ፍቅር እንዲታመኑ በማበረታታት ቸርነቱን ፈጽሞ እንዳይጠራጠሩና ለሕይወታቸው ያለውን ዕቅድ እንዳይፈሩ በማሳሰብ ነቢዩ ኤርምያስ በትንቢቱ እግዚአብሔር ተስፋ ያለውን ሕይወት ሊሰጣችሁ ይፈልጋል ሲል የተናገረውን አስታውሰዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቬኔዙዌላ የሚገኙ የማኪታ የድሆች ትናንሽ እህቶች ጉባኤ የመስኮ ሆስፒታል አቋቁመው እያገለግሉ እንደሆነ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ሰኔ 18 ቀን 2018 ዓመተ ምህረት በቬንዙዌላ የተከሰተውን አሰቃቂ የመሬት መንቀጥቀጥ ተከትሎ በሀገሪቱ የሚገኘው የማኪታ የድሆች ትናንሽ እህቶች ጉባኤ የሚተዳደረውና በላጓይራ ከተማ የሚገኘው የሳን ሆሴ ሆስፒታል ከባድ መዋቅራዊ ጉዳት የደረሰበት ሲሆን በዚህም ምክንያት በሀገሪቷ የደረሰው ከፍተኛ የመሬት መንቀጥቀጥ ላደረሰው ጉዳት የአደጋ ጊዜ ምላሽ ለመስጠት ጉባኤው ለተጎዱ ሰዎች እንክብካቤ የሚሰጥ የመስክ ሆስፒታል ማቋቋሙ ተነግሯል። የሳን ሆሴ ሆስፒታል በመሬት መንቀጥቀጡ ምክንያት መዋቅራዊ ጉዳት ስለደረሰበት ከአሁን በኋላ አገልግሎት ለመስጠት ደህንነቱ የተጠበቀ አይደለም ያሉት በጤና አጠባበቅ አገልግሎት የቬንዙዌላ ከተሞች በሆኑት የላጓይሬና የካታርካስ ከተሞች ውስጥ የሚገኙ ማህበረሰቦችን የሚያገለግለው የማኪታ የድሆች ትናንሽ እህቶች ማህበር ዋና ኃላፊ እህት ማሪያ ሬይዳ ሞሳ ሳንቼዝ በዚህ ምክንያት ከመንገዱ ባሻገር ባለው ስፍራ የመስክ ሆስፒታል አቋቁመው በአደጋው ለተጎዱ ሰዎችን ማገልገል መጀመራቸውን አስረድተዋል። እንደ ሌላው ሕዝብ ሁሉ የእሳቸው ትልቁ ተስፋ ከአደጋው የተረፉ ተጨማሪ ሰዎችን ማግኘት እንደሆነ የጠቆሙት እህት ማሪያ የአካባቢው ባለሥልጣናት ከ3500 በላይ ሰዎች መሞታቸውን ይፋ ባደረጉበት ሰዓት ብዙም ሳይቆይ በላጓይራ ፍርስራሽ ስር ከአደጋው የተረፉ ሰዎች በተአምር መገኘታቸው ተስፋ የሚሰጥ ጉዳይ መሆኑን አመላክተዋል። በአገልግሎታቸው ወቅት ከሚያገኟቸው አንዳንድ ሰዎች ጋር በሚነጋገሩበት ጊዜ ሁሉም ሰዎች በአደጋው አንዳንድ ጓደኞቻቸውን፣ ዘመዶቻቸውን ወይም ልጆቻቸውን ማጣታቸውን እንደሚናገሩ ያስታወሱት እህት ማርያም ሌሎች ደግሞ በአደጋው ምክንያት የሚሰሩባቸው አካባቢዎች በመውደማቸው ቤታቸውን ወይም መተዳደሪያቸውን ማጣታቸውን እንደሚገልጹ አስታውሰው በመሬት መንቀጥቀጡ ምክንያት የሕዝቡ የዕለት ተዕለት ሕይወት መናጋቱን አስረድተዋል። እህት ማሪያ በመስክ ሆስፒታሉ ከሚሰጠው እንክብካቤ በተጨማሪ ሶስት ያደጋ ጊዜ መጠለያዎችን አዘውትሮ እንደሚጎበኙ ጠቁመው እዚያ ያለው ሁኔታ እጅግ በጣም ከባድ መሆኑን የገለጹ ሲሆን በተለይም አብዛኛው ዓለም አስቀድሞ እንደሚያውቀው ቬንዙዌላ ቀድሞውኑ ከባድ የኢኮኖሚና የሰብአዊ ቀውስ ውስጥ ስለነበረች ሁኔታውን ፈታኝ እንደሚያደርገው ገልጸዋል። ባለፈው እሁድ ፓድሬ ማቻዶ በተሰኘው አደባባይ በላጓይራ ጳጳስ ብፁዕ አቡነ ፓብሎ ሞዴስቶ የተመራ የቅዱስ ቁርባን ስግደት ማክበራቸውን ያስታወሱት እህት ማርያም ህዝቡ በእግዚአብሔር ላይ ያለው እምነትና ጽናት በዚህ ሁሉ መከራ ውስጥም ጠንካራ ሆኖ መቀጠሉን ገልጸዋል። በላጓይራ ከተማ የሚገኘውና በማኪታ የድሆች ትናንሽ እህቶች ጉባኤ የሚተዳደረው የሳን ሆሴ ሆስፒታል ሰፊ የሕክምና አገልግሎቶች ያሉት ደረጃ 2 የጤና እንክብካቤ ተቋም ሲሆን ከዚህም በተጨማሪ ይህ ጉባኤ በማኪታ የሚገኘውን የማድሬ ኤሚሊያ ትምህርት ቤትን፣ በካራካስ የሚገኙ ተጨማሪ የጤና እንክብካቤ ማዕከላትን እና የአረጋውያን ማረፊያ ማዕከልን እንደሚያስተዳድር ገልጸዋል። ይሁን እንጂ የሳን ሆሴ ሆስፒታል በአደጋው ምክንያት ከፍተኛ የሆነ መዋቅራዊ ጉዳት ስለደረሰበት ከአሁን በኋላ አገልግሎት መስጠት እንደማይችል የተገለጸ ሲሆን በዚህም ምክንያት ከህንፃው ፊት ለፊት ባለው አደባባይ ላይ የመስክ ሆስፒታል በማቋቋም አገልግሎት መስጠት እንደጀመሩ የገለጹት እህት ማርያም በአሁኑ ወቅት ከጣሊያን ቀይ መስቀል ማህበር፣ ከቬንዙዌላ የክርስቲያን ተኮር የጤና አገልግሎቶች ማህበር እንዲሁም በፓድሬ ማቻዶ ክሊኒክና በሳን ሆሴ ሆስፒታል ከሚያገለግሉ የራሳቸው ጉባኤ ሐኪሞች ድጋፍ እንዲያገኙ እንደሆነም አስታውሰዋል። እህት ማርያ ማዕከላቸው ከመሬት መንቀጥቀጥ አደጋው በኋላ ከደረሰበት ጉዳት አገግሞ አገልግሎት መስጠት የሚጀምርበትን መንገድ በተስፋ በመጠባበቅ ላይ እንደሆኑ አስረድተው በአሁኑ ወቅት በድንኳኖችና በጊዜያዊ መጠለያዎች ስር የጤና አገልግሎቶችን እየሰጠን እንገኛለን ያሉ ሲሆን በዚህ ቦታ ሁሉንም አገልግሎት ለመስጠት የሚችሉትን ሁሉ እያደረጉ እንደሆነ ጠቁመው ምንም እንኳ አብዛኛዎቹ ሰራተኞቻቸውና በጎ ፈቃደኞቻቸው በመሬት መንቀጥቀጥ አደጋው ጉዳት ቢደርስባቸውም የሕክምና እንክብካቤ የሚያቀርቡት እዚሁ ስፍራ መሆኑን የገለጹ ሲሆን የዕለቱ የተፈናቀሉ ቤተሰቦች የሚኖሩባቸውን የድንኳን ካምፖችን እንደሚጎበኙ እንዲሁም ውሃ፣ ምግብ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶችን እንደሚሰጧቸው ገልጸው በዚህ አሳዛኝ ሁኔታ መካከል የደም ግፊት፣ የስኳር በሽታ ወይም የሚጥል በሽታን የመሳሰሉ ስር የሰደደ ህመም ያለባቸውን ታካሚዎች መዘንጋት እንደማይችሉ፣ የጤና ሁኔታዎች ከዚህ የበለጠ እንዳይባባስ ዘላቂ እንክብካቤና መድኃኒቶቻቸው ማግኘት እንደሚያስፈልጋቸውም አመላክተዋል። ስለ ድንገተኛ በሽታ ወረርሽኞች ስጋት የተጠየቁት እህት ማርያም በሚያሳዝን ሁኔታ የአገሪቱ የጤና አጠባበቅ ሁኔታ ከመሬት መንቀጥቀጡ በፊትም አስጊ እንደነበር አስታውሰው የቫርጋስ ግዛት እጅግ ሞቃታማ ክልል ስለሆነ እና የውሃ መጠን ስለሚቀንስ በአሁኑ ወቅት የአገሪቷ የጤና አጠባበቅ ከቀድሞውኑ በባሰ ሁኔታ አስጊ መሆኑን አስረድተዋል። ከዚህም በተጨማሪ በአሁኑ ወቅት ከፍተኛ የሆነ የደም ግፊት መድኃኒትና ጸረ ፈንገስ ክሬሞችን ፍላጎት መኖሩን ጠቁመው ይህ እጥረት ማለቂያ የሌለውና አሁንም ድረስ በፍርስራሹ ውስጥ በሕይወት የተረፉ ሰዎችን ለሚፈልጉ የሕይወት አድን ሰራተኞች ወይም ከአደጋው የቀሩትን ጥቂት ንብረቶች ለማግኘት ለሚሞክሩ ሰዎች የሚያስፈልግ ከፍተኛ የመጠጥ ውሃ ፍላጎት መኖሩን አመላክተዋል። የጤና አጠባበቅ ባለሙያዎችን ሥራ በተመለከተ በቫርጋስ ግዛት የሚገኙ አብዛኛዎቹ ፋርማሲዎች በመውደማቸውና በመዘጋታቸው ምክንያት የሆስፒታሉ ዶክተሮች በተገቢ ሁኔታ መድኃኒቶችን ማከፋፈል እንዲችሉ ታካሚዎቻቸውን እያደራጁ መሆኑን የገለጹት እህት ማርያም በጣም ከባድ ጉዳት የደረሰባቸው ታካሚዎች በካራካስ ወደሚገኙ ሆስፒታሎች እንደተዘዋወሩ ጠቁመው በዋና ዋና የጤና አጠባበቅ ስራዎች ላይ ትኩረት ማድረጋቸውን ብሎም ቁስሎችን በማከምና ብቅ ማለት የጀመሩ ተላላፊ በሽታዎችን ለመከላከል ጥረት እያደረጉ እንደሆነም ገልጸዋል። እህት ማርያ በሳን ሆሴ ሆስፒታል ላይ በደረሰው ጉዳት ምክንያት የማህበረሰቡን ጥልቅ ሐዘን እንደሚጋሩ ጠቁመው ይህ አካባቢ ጉባኤያቸው የተመሰረተበት መሆኑን ያስታወሱ ሲሆን ከዚህም ባለፈ የመስራቾቻቸው የአባ ማሻዶ እና የእማሆይ ኤሚሊያ ቅሪቶች የተቀበሩበት ጸሎት ቤት እዚሁ ስፍራ እንደሚገኝ ጠቁመው ይህ ሆስፒታል ለእነሱ ብቻ ሳይሆን ለመላው የቬርጋስ ግዛት ልዩ ምልክት እንደሆነና ማህበረሰቡን ለ138 ዓመታት ያገለገለ መሆኑን አስረድተዋል። ሆስፒታሉ የግድግዳና የኮንክሪት ውህድ ብቻ አይደለም ያሉት እህት ማርያ በመጨረሻም አደጋው ቢከሰትም ሆስፒታሉ ዳግመኛ አገልግሎት መስጠት እንደሚጀምር ያላቸውን ብሩህ ተስፋ በመግለጽ ይህ ሆስፒታል በየቀኑ የተቻላቸውን ሁሉ ለማበርከት የሚተጉ እያንዳንዱ እህቶች፣ ነርሶችና ዶክተሮችን ጨምሮ የሁሉም ሰው ንብረት እንደሆነ በማመላከት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሐሙስ ሐምሌ 2 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
2: ቤተ ክርስቲያን የክርስቶስ አካል የሆነችው በምን መልኩ ነው? ከሞት የተነሳው ክርስቶስ በመንፈስ ቅዱስ አማካይነት ምእመናኑን ከራሱ ጋር አንድ ያደርጋቸዋል። በዚህ አይነት በክርስቶስ የሚያምኑ ሰዎች በተለይ በመስዋዕተ ቅዳሴ ከርሱ ጋር እስከተቀራረቡ ድረስ እርስ በርሳቸው በፍቅር የተሳሰሩ ይሆናሉ። እነርሱም አንድ አካል ማለትም ቤተ ክርስቲያን ይሆናሉ። ከዚህም አካል አንድነት በአካል ክፍሎች መላየትና በተግባራቱ ይታወቃሉ። የዚህ አካል ራስ ማን ነው? የአካል ማለትም የቤተ ክርስቲያን ራስ በቆላሲያስ መልእክት ምዕራፍ 1 ከቁጥር 18 ክርስቶስ ነው። ቤተ ክርስቲያን የምትኖረው ከርሱ በርሱና ለርሱ ነው። ክርስቶስና ቤተ ክርስቲያን ሙሉ ክርስቶስ ይሆናሉ። ቅዱስ አውግስጢኖስ እንዳለው ራስና የአካል ክፍሎች በአንድነት አንድና ምስጢራዊ አካል ይሆናሉ። ቅዱስ ቶማስ አኩዌናንስ እንዳለው ቤተ ክርስቲያን የክርስቶስ ሙሽራ የምትባለው ለምንድን ነው? ቤተ ክርስቲያን የክርስቶስ ሙሽራ የምትባልበት ምክንያት ጌታ ራሱን የእርሷ ሙሽራ ብሎ በመጥራቱ ነው። በማርቆስ ወንጌል ምዕራፍ 2 ከቁጥር 19 ጌታ ቤተ ክርስቲያንን ስለ ወደደ በዘላለማዊ ክዳን ከራሱ ጋር አስተሳሰራት። እርሷን በራሱ ደም ሊያነጻትና ሊቀድሳት በኤፌሶን መልእክት ምዕራፍ 5 ከቁጥር 16 የእግዚአብሔር ልጆች ሁሉ ፍሪያማ እናት ሊያደርጋት ራሱን ለእርሷ አሳልፎ ሰጠ። አካል የምለው ቃል የራስንና የአካል ክፍሎችን አንድነት ሲገልጽ፣ ሙሽራ የምለው ቃል ደግሞ በግላዊ ግንኙነት ውስጥ ያለውን የሁለቱን ልዩነት ያመለክታል። ቤተ ክርስቲያን ለምን የመንፈስ ቅዱስ ቤተ መቅደስ ተባለች? ቤተ ክርስቲያን የመንፈስ ቅዱስ ቤተ መቅደስ የተባለችበት ምክንያት መንፈስ ቅዱስ ቤተ ክርስቲያን በሆነችው በአካል በራስዋና በአካል ክፍሎቿ ውስጥ ስለሚኖር ነው። እንደዚሁም መንፈስ ቅዱስ ቤተ ክርስቲያንን በፍቅር ይገነባል። በቃለ እግዚአብሔር በቅዱሳት ምስጢራት በመልካም ሥራዎችና በጸጋዎች ያንጻታል። ነፍስ ለሰው ሥጋ እንደሆነ ሁሉ መንፈስ ቅዱስም ለክርስቶስ አካሉ ለሆነችው ቤተ ክርስቲያንም እንዲሁ ነው ይላል ቅዱስ አውግስጢኖስ። ጸጋዎች ምንድን ናቸው? ጸጋዎች ስለ ሌሎች ሰዎችና ስለ ዓለም ጥቅም በተለይም ስለ ቤተ ክርስቲያን ሕንጸት ሲባል ለግለሰቦች የሚለገሱ የመንፈስ ቅዱስ ስጦታዎች ናቸው። ጸጋዎችን የመለየት ኃላፊነት ለቤተ ክርስቲያን የበላይ አካል የተሰጠ ነው። ቤተ ክርስቲያን አንዲት ቅድስት ካቶሊካዊ እና ሐዋርያዊት ቅድስት ናት። ቤተ ክርስቲያን አንዲት የሆነችው ለምንድን ነው? ቤተ ክርስቲያን አንዲት የሆነችበት ምክንያት ምንጯና ምሳሌዋ የቅዱስ ሥላሴ አካል በአንድ አምላክ ያላቸው የአንድነት ምስጢር በመሆኑ ነው። መሥራችዋና ራስዋ የሆነው ኢየሱስ ክርስቶስ ሰዎቹን ሁሉ በአንድ አካል መልሶ አንድ አደረገ። ነፍሷ የሆነው መንፈስ ቅዱስ ምእመናንን ሁሉ ከክርስቶስ ጋር አንድ ያደርጋቸዋል። ቤተ ክርስቲያን አንዲት እምነት፣ አንዲት ምስጢራዊ ሕይወት፣ አንድ ሐዋርያዊ ውርስ፣ አንድ የጋራ ተስፋና አንድ ዐይነት ፍቅር ያላት ናት። አንዲቱ የክርስቶስ ቤተ ክርስቲያን የምትገኘው የት ነው? በዓለም ላይ እንደ አንድ ማኅበረሰብ የተደራጀችው ብቸኛዋ የክርስቶስ ቤተ ክርስቲያን የምትገኘው በጴጥሮስ ተከታይና ከእርሱም ጋር በሚተባበሩ ጳጳሳት በምትመራው በካቶሊክ ቤተ ክርስቲያን ነው። ሰው የደህንነትን መንገድ በሙላት የሚያገኘው በዚች ቤተ ክርስቲያን በኩል ብቻ ነው። ምክንያቱም ጌታ የአዲስ ኪዳንን ቡራኪዎች ሁሉ በአደራ የሰጠው በጴጥሮስ ለሚመራው ለሐዋርያት ቡድን ብቻ ነውና። ካቶሊክ ያልሆኑ ክርስቲያኖች የሚታዩት እንዴት ነው? ከካቶሊክ ቤተ ክርስቲያን ሙሉ ኅብረት በተለዩ አብያተ ክርስቲያናትና ክህነታዊ ማኅበራት ውስጥ በርካታ የቅድስናና የእውነት ባሕርያት አሉ። እነዚህም ሁሉ በረከቶች ከክርስቶስ የመጡና ወደ ካቶሊካዊ አንድነት የሚመሩ ናቸው። የነዚህ አብያተ ክርስቲያናትና ማህበራት አባላት በጥምቀት ከክርስቶስ ጋር የተዋህዱ ስለሆኑ እኛም እንደ ወንድሞች እንቀበላቸዋለን። ሰው ለክርስቲያኖች አንድነት በቁርጠኝነት ሊሰራ እንዴት ይችላል? የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ይህ ምኞት መላ ቤተ ክርስቲያንን የሚያካትት ሲሆን ልባዊ ለውጥን፣ ጸሎትን፣ የእርስ በርስ ወንድማዊ ትውውቅንና ነገረ መለኮታዊ ውይይትን ይሻል። ቤተ ክርስቲያን ቅድስት የሆነችው በምን አይነት ሁኔታ ነው? ቅዱስ እግዚአብሔር ፈጣሪዋ ስለሆነ ቤተ ክርስቲያንም ቅድስት ናት። ክርስቶስ ሊቀድሳትና የቅድስናዋ ምንጭ ሊያደርጋት ስለፈለገ ራሱን ለእርሷ አሳልፎ ሰጠ። መንፈስ ቅዱስም በፍቅሩ የሆነው ሕይወት ይሰጣታል። ሰው በቤተ ክርስቲያን ውስጥ የደህንነትን መንገድ በሙላት ያገኛል። ቅድስና ለቤተ ክርስቲያን አባላት ሁሉ የቀረበ መንፈሳዊ ጥሪና የእርሷም ሥራዎች ሁሉ ግብ ነው። ቤተ ክርስቲያን ድንግል ማርያምንና ሌሎች አያሌ ቅዱሳንን በምእመናኗ ዝርዝር ውስጥ አስገብታ እንደ ምሳሌና አማላጅ ታያቸዋለች። የቤተ ክርስቲያንን ቅድስና በዚህ ዓለም ላይ ሳሉ ራሳቸውን የልብ ለውጥና መንጻት የሚያስፈልጋቸው ኃጢአተኞች አድርጎ ለሚመለከቱ ልጆቿ የቅድስና ምንጭ ናት። ቤተ ክርስቲያን ካቶሊካዊት የተባለችው ለምንድን ነው? ክርስቶስ በእርሷ ውስጥ ስለሚገኝ ቤተ ክርስቲያን ካቶሊካዊት ማለትም ኩላዊት ወይም የሁሉም ናት። ኢየሱስ ክርስቶስ ባለበት ሁሉ ካቶሊካዊት ቤተ ክርስቲያን አለች። የአንጾኪያው ቅዱስ ኢግናጢዮስ ቤተ ክርስቲያን የእምነትን ሙላትና ጥልቅነት ትሰብካለች። የደህንነትን መንገዶች በሙላት የያዘችና የምትፈጽም እንዲሁም ወደ ሁሉም የሰው ዘር እንድትደርስ በክርስቶስ የተላከች ናት። የአካባቢ ቤተ ክርስቲያን ካቶሊካዊት ናት። እያንዳንዱ የአካባቢ ቤተ ክርስቲያን ወይም ማለትም አገረ ስብከት ወይም ኤጰርቅያ ካቶሊካዊት ናት። የተቋቋመችውም በሐዋርያዊ መንበር ውርስ ሥልጣን ክህነት የተቀበሉት ጳጳሳቸውና በፍቅር ከምመሩት የሮማ ቤተ ክርስቲያን ጋር በእምነትና በምስጢራት ሱታፌ አንድ በሆኑ ክርስቲያኖች ማኅበር ነው። የካቶሊክ ቤተ ክርስቲያን ወገን የሆነው ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከክርስቲያናዊነቱ ጋር በእምነት ምስክርነት፣ በምስጢራት፣ በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩት ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ምስጢረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሐሙስ ሐምሌ 2 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው በውይይት የጋራ ጥቅምን ማበረታታት እንደሚያስፈልግ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢራቅ ወጣቶች በቆሰለው ዓለም የክርስቶስ ብርሃንና ተስፋ እንዲሆኑ ማሳሰባቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። በቬኔዙዌላ የሚገኙ የማኪታ የድሆች ትናንሽ እህቶች ጉባኤ የመስክ ሆስፒታል አቋቁመው እያገለገሉ እንደሆነ መነገሩን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታ እመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ሰው በውይይት የጋራ ጥቅምን ማበረታታት እንደሚያስፈልግ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሰራሽ አስተውሎት ለመልካም ዓላማ በሚል ርዕስ በመካሄድ ላይ ለሚገኝ ዓለም አቀፍ ጉባኤ መልእክት ልከዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፔትሮ ፓሮሊን በፈረሙበት መልእክታቸው ላይ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው በርካታ ሰዎች በሰው ሰራሽ አስተውሎትና በቴክኖሎጂ እድገት ላይ ያላቸውን አሉታዊ ተጽዕኖ በማዳመጥ የተጻፈ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው ከሰው ሰራሽ አስተውሎት ጋር ግንኙነት ያላቸውንና በዘርፉ የሚሰሩትን ልዩ ልዩ ሰዎችን በማዳመጥ የተዘጋጀ መሆኑን ገልጸው አልጎሪዝምን ያላግባብ መጠቀም የሰው ልጅ ወሳኝ በሆኑ ዘርፎች ውክልናውን በማጣቱ በሚወጡ አሳሳቢ ዘገባዎች የተገፋፋ ነው ሲሉ ረቡዕ ሐምሌ 1 2018 ዓ.ም ለጉባኤው በላኩት መልእክት ተናግረዋል። ቅዱስነታቸው መልእክታቸውን የላኩት የሰው ሰራሽ አስተውሎት ለመልካም ዓላማ በሚል ርዕስ በጀኔቫ ከሰኔ 30 እስከ ሐምሌ 3 2018 ዓ.ም ምህረት ድረስ በመካሄድ ላይ ለሚገኝ ዓለም አቀፍ ጉባኤ እንደሆነ ታውቋል። ጉባኤው የተዘጋጀው በተባበሩት መንግስታት ዓለም አቀፍ የቴሌኮሙኒኬሽን ህብረት ከሌሎች የተባበሩት መንግስታት ኤጀንሲዎችና ከስዊዘርላንድ መንግስት ጋር በመተባበር ሲሆን ዓላማውም የሰው ሰራሽ አስተውሎት ዓለምን እንዴት እየቀረጸው እንደሚገኝ ለመዳሰስና ለዓለም አቀፍ ተግዳሮቶች መፍትሄን ለመስጠት ያለመ እንደሆነ ታውቋል። ስለ ሰው ልጅ የወደፊት ዕጣ ፈንታን በተመለከተ በዘመናችን ውስጥ አንዳንድ ዋና ዋና ጥያቄዎችን በሚያነሳው የሰው ሰራሽ አስተውሎት ላይ ለማሰላሰል በሚሰበሰቡበት ወቅት በተለይም በዛሬውና በሚመጣው የለውጥ ዘመን ቅድስት መንበር ለውይይት ዝግጁ እንደሆነች ቅዱስነታቸው ማረጋገጥ ይፈልጋሉ ሲል መልእክቱ ገልጿል። በዚህ ረገድ መልእክቱ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ዘመን የሰውን ልጅ ለመጠበቅ የጻፉት የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክታቸው የጋራ ጥቅምን ለማስተዋወቅ የሚያግዙ አዳዲስ መንገዶችን ለመለየት ሁሉም ሰው የተከበረ ሕይወት እንዲኖርና ከሁሉም አይነት ሰዎች ጋር ውይይት ለማድረግ ፍላጎት እንዳላቸው ይገልጻል። የሰው ልጅ ታላቅነት በሚል ርዕስ የተጻፈው የቅዱስነታቸው ሐዋርያዊ መልእክት ከፍተኛ መከራን ለማስታገስ በሚያስችሉ ቴክኖሎጂዎች ላይ በቅን ልቦና የሚሰሩ የሳይንስ ጠበብቶችንና መሐንዲሶችን፣ ፍትሐዊ ሕጎችን በጽናት የሚፈልጉ የፖለቲካ መሪዎችንና የሕዝብ ባለሥልጣናትን፣ ለወጣት ትውልዶች የወደፊት ዕጣ ፈንታ በጥልቅ የሚያስቡ ወላጆችንና መምህራንን በማዳመጥ እንደሆነ ታውቋል። ሐዋርያዊ መልእክታቸው በተጨማሪም ሰው ሰራሽ አስተውሎት በሰዎችና በህብረተሰቡ ላይ ያደረሰውን አሉታዊ ተጽዕኖ ተመልክቶ የተጻፈ እንደሆነ ታውቋል። መልእክቱ በመጨረሻም የጉባኤው ተካፋዮች ገንቢና አበረታች በሆኑ ውይይቶች ላይ በመሳተፍ የሰውን ልጅ ለማገልገል የሚያደርጉትን ጥረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ለማገዝ ያላቸውን ፈቃደኝነት ያረጋግጣል ሲል ደምድሟል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢራቅ ወጣቶች በቆሰለው ዓለም የክርስቶስ ብርሃንና ተስፋ እንዲሆኑ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢራቅ አንካዋ ከተማ ለተሰበሰቡት ክርስቲያን ወጣቶች የቪዲዮ መልእክት ሐምሌ 1 2018 ዓ ምህረት ልከዋል። ቅዱስነታቸው በመልእክታቸው ወጣቶቹ የእምነት የፍቅርና የተስፋ መልእክተኞች እንዲሆኑ አሳስበው ግጭትና አለመረጋጋት በተስፋፋበት ዓለም ውስጥ የክርስቶስን ብርሃንና ሰላም እንዲያመጡ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኢራቅ ልዩ ልዩ አካባቢዎች ተሰብስበው በኤርቢል ሀገር ስብከት አንካዋ ከሐምሌ 1 እስከ ሐምሌ 4 2018 ዓ ም ድረስ ዓመታዊ ስብሰባ በማካሄድ ላይ ለሚገኙ ወጣቶች የማበረታቻ መልእክት ልከዋል። ወጣቶቹ የተስፋ መልእክተኛነት ጥሪያቸውን ተቀብለው ጦርነትና አለመረጋጋት ባለበት አገራቸው ውስጥ የክርስቶስ ብርሃን እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ ተልእኮ በሚል መሪ ቃል በአንካዋ በተዘጋጀው ስብሰባ ላይ ለተገኙት ወጣቶች በላኩት የቪዲዮ መልእክት ዛሬ በቤተ ክርስቲያን ሕይወት ውስጥ ወጣቶች የማይተካ ሚና እንዳላቸው አስታውሰዋል። ቤተ ክርስቲያን የኢየሱስ ክርስቶስን ብርሃን ወደ ዓለም ሁሉ ለማድረስ የተቀበለችው ወሳኝ ተልእኮ አላት ሲሉ ተናግረው ወጣቶቹ በሚመጡት ዓመታት ውስጥ ቤተ ክርስቲያንንና ዓለምን በወንጌል ተልእኮ እንዲቀርጹ አበረታተዋል። ቅዱስነታቸው ቀደም ሲል የገለጹትን እምነት በማስታወስ ወጣቶች የቤተ ክርስቲያኗ የወደፊት ዕጣ ፈንታ ብቻ ሳይሆኑ የዛሬውም ጭምር ናቸው ብለው በርካታ የኢራቅ ክርስቲያኖች አሁንም እያጋጠማቸው ያለ አስቸጋሪ እውነታንም በመገንዘብ የወንጌል ምስክርነት ከፍተኛ ጥረትን የሚጠይቅ መሆኑን አስረድተዋል። በዓለም ውስጥ ብርሃን መሆን ቀላል አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆኖም ይህንን ብርሃን ብዙውን ጊዜ ጦርነትና አለመረጋጋት በተስፋፉበት ሁኔታ ውስጥ ለማብራት ተጠርታችኋል ሲሉ ወጣቶችን አበረታተዋል። ወጣቶቹ ተስፋ እንዳይቆርጡ በጥብቅ ያሳስቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ተግባራቸው ብቸኝነት እንዳይሰማቸው በማሳሰብ እኔና ቤተ ክርስቲያን ከእናንተ ጋር ስለሆነን አትፍሩ፣ በኢየሱስ ክርስቶስ እመኑ ሲሉ አሳስበዋል። ተልእኮ በሚለው የስብሰባው መሪ ቃል ላይ ለማሰላሰል ብርሃንን እንደ ምሳሌ ያቀረቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እያንዳንዱ ክርስቲያን ደቀ መዝሙር ሊቀረጽበት የሚገባቸው ሦስት ባሕርያትን እነሱም እምነት፣ ፍቅርና ተስፋ መሆናቸውን ገልጸዋል። ብርሃን አንድን ነገር ለማየት እንደሚያስችል እምነትም ለሕይወት ችግሮች ምላሽ ብቻ ሳይሆን እውነታውን ለማወቅና በእውነት ለመኖር ይህም አማኞች ዓለምን፣ ሌሎችንና ራሳቸውን በእግዚአብሔር ዓይን እንዲመለከቱ፣ ወጣቶችም ወንጌልን በሚኖሩት የሕይወት መንገድ እንዲመሰክሩ፣ ሌሎችም የሚፈልጉትን እውነትና ትርጉም እንዲያገኙ ያስችላቸዋል ብለዋል። ብርሃን ሙቀትንም ጭምር የሚሰጥ በመሆኑ የእግዚአብሔር የፍቅር ምልክት በማድረግ እውነተኛ ተልእኮ የሚጀምረው በምንፈጽማቸው ሥራዎች ሳይሆን በየቀኑ በምናቀርበው ጸሎትና በቅዱሳት ምስጢራት በተለይም በንስሐና በቅዱስ ቁርባን አማካኝነት በሚደረግ የግል ግንኙነት ነው ሲሉ አስረድተዋል። ልባችሁን እግዚአብሔር ለእናንተ ባለው ጠንካራ የፍቅር መሠረት ላይ አድርጉት ሲሉ አጥብቀው ያሳስቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቶስን ልብ ፈልጉ፣ ሕይወታችሁንም በእርሱ ላይ ለመገንባት አትፍሩ ሲሉ መክረው መሠረታቸውን በእግዚአብሔር ፍቅር ላይ የገነቡት ብቻ በዙሪያቸው ካሉ ሰዎች ጋር የእግዚአብሔርን ፍቅርና የጸጋውን የማስታረቅ ኃይል ለሌሎች ማካፈል ይችላሉ ብለዋል። በመጨረሻም ብርሃንን የእድገትና የተስፋ ምልክት አድርገው ባቀረቡት መልእክታቸው እርቅን በሚናፍቅ ክልል ውስጥ ክርስቲያን ወጣቶች የሰላም ፈጣሪዎች ለመሆን የተጠሩ እንደሆኑ አስረድተው በተለይ በዙሪያችሁ ያሉትን አንድ ለማድረግና ዘላቂ ሰላም የሰፈነበት የወደፊት ተስፋን ወደ ሌሎች ዘንድ ለማምጣት ተጠርታችኋል ሲሉ አሳስበዋል። ወጣቶቹ የሚገኙበትን ሁኔታ ሁልጊዜ መቆጣጠር ባይችሉም ነገር ግን የክርስቶስ ሰላም ልባቸውን እንዲገዛ መፍቀድ እንደሚችሉ አሳስበው ይህም ከሞት ከተነሳው ኢየሱስ ክርስቶስ የሚመጣ የተስፋ ምልክት ይሆናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ወጣቶቹን የቤተ ክርስቲያን እናት ለሆነች እመቤታችን ቅድስት ድንግል ማርያም እንክብካቤ አደራ ሰጥተው ወጣቶቹ ለእግዚአብሔር ፍቅር እንዲታመኑ በማበረታታት ቸርነቱን ፈጽሞ እንዳይጠራጠሩና ለሕይወታቸው ያለውን ዕቅድ እንዳይፈሩ በማሳሰብ ነቢዩ ኤርምያስ በትንቢቱ እግዚአብሔር ተስፋ ያለውን ሕይወት ሊሰጣችሁ ይፈልጋል ሲል የተናገረውን አስታውሰዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቬኔዙዌላ የሚገኙ የማኪታ የድሆች ትናንሽ እህቶች ጉባኤ የመስኮ ሆስፒታል አቋቁመው እያገለግሉ እንደሆነ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ሰኔ 18 ቀን 2018 ዓመተ ምህረት በቬንዙዌላ የተከሰተውን አሰቃቂ የመሬት መንቀጥቀጥ ተከትሎ በሀገሪቱ የሚገኘው የማኪታ የድሆች ትናንሽ እህቶች ጉባኤ የሚተዳደረውና በላጓይራ ከተማ የሚገኘው የሳን ሆሴ ሆስፒታል ከባድ መዋቅራዊ ጉዳት የደረሰበት ሲሆን በዚህም ምክንያት በሀገሪቷ የደረሰው ከፍተኛ የመሬት መንቀጥቀጥ ላደረሰው ጉዳት የአደጋ ጊዜ ምላሽ ለመስጠት ጉባኤው ለተጎዱ ሰዎች እንክብካቤ የሚሰጥ የመስክ ሆስፒታል ማቋቋሙ ተነግሯል። የሳን ሆሴ ሆስፒታል በመሬት መንቀጥቀጡ ምክንያት መዋቅራዊ ጉዳት ስለደረሰበት ከአሁን በኋላ አገልግሎት ለመስጠት ደህንነቱ የተጠበቀ አይደለም ያሉት በጤና አጠባበቅ አገልግሎት የቬንዙዌላ ከተሞች በሆኑት የላጓይሬና የካታርካስ ከተሞች ውስጥ የሚገኙ ማህበረሰቦችን የሚያገለግለው የማኪታ የድሆች ትናንሽ እህቶች ማህበር ዋና ኃላፊ እህት ማሪያ ሬይዳ ሞሳ ሳንቼዝ በዚህ ምክንያት ከመንገዱ ባሻገር ባለው ስፍራ የመስክ ሆስፒታል አቋቁመው በአደጋው ለተጎዱ ሰዎችን ማገልገል መጀመራቸውን አስረድተዋል። እንደ ሌላው ሕዝብ ሁሉ የእሳቸው ትልቁ ተስፋ ከአደጋው የተረፉ ተጨማሪ ሰዎችን ማግኘት እንደሆነ የጠቆሙት እህት ማርያ የአካባቢው ባለሥልጣናት ከ3500 በላይ ሰዎች መሞታቸውን ይፋ ባደረጉበት ሰዓት ብዙም ሳይቆይ በላጓይራ ፍርስራሽ ስር ከአደጋው የተረፉ ሰዎች በተአምር መገኘታቸው ተስፋ የሚሰጥ ጉዳይ መሆኑን አመላክተዋል። በአገልግሎታቸው ወቅት ከሚያገኟቸው አንዳንድ ሰዎች ጋር በሚነጋገሩበት ጊዜ ሁሉም ሰዎች በአደጋው አንዳንድ ጓደኞቻቸውን፣ ዘመዶቻቸውን ወይም ልጆቻቸውን ማጣታቸውን እንደሚናገሩ ያስታወሱት እህት ማርያም ሌሎች ደግሞ በአደጋው ምክንያት የሚሰሩባቸው አካባቢዎች በመውደማቸው ቤታቸውን ወይም መተዳደሪያቸውን ማጣታቸውን እንደሚገልጹ አስታውሰው በመሬት መንቀጥቀጡ ምክንያት የሕዝቡ የዕለት ተዕለት ሕይወት መናጋቱን አስረድተዋል። እህት ማርያ በመስክ ሆስፒታሉ ከሚሰጠው እንክብካቤ በተጨማሪ ሶስት ያደጋ ጊዜ መጠለያዎችን አዘውትሮ እንደሚጎበኙ ጠቁመው እዚያ ያለው ሁኔታ እጅግ በጣም ከባድ መሆኑን የገለጹ ሲሆን በተለይም አብዛኛው ዓለም አስቀድሞ እንደሚያውቀው ቬንዙዌላ ቀድሞውኑ ከባድ የኢኮኖሚና የሰብአዊ ቀውስ ውስጥ ስለነበረች ሁኔታውን ፈታኝ እንደሚያደርገው ገልጸዋል። ባለፈው እሁድ ፓድሬ ማቻዶ በተሰኘው አደባባይ በላጓይራ ጳጳስ ብፁዕ አቡነ ፓብሎ ሞዴስቶ የተመራ የቅዱስ ቁርባን ስግደት ማክበራቸውን ያስታወሱት እህት ማርያም ህዝቡ በእግዚአብሔር ላይ ያለው እምነትና ጽናት በዚህ ሁሉ መከራ ውስጥም ጠንካራ ሆኖ መቀጠሉን ገልጸዋል። በላጓይራ ከተማ የሚገኘውና በማኪታ የድሆች ትናንሽ እህቶች ጉባኤ የሚተዳደረው የሳን ሆሴ ሆስፒታል ሰፊ የሕክምና አገልግሎቶች ያሉት ደረጃ 2 የጤና እንክብካቤ ተቋም ሲሆን ከዚህም በተጨማሪ ይህ ጉባኤ በማኪታ የሚገኘውን የማድሬ ኤሚሊያ ትምህርት ቤትን፣ በካራካስ የሚገኙ ተጨማሪ የጤና እንክብካቤ ማዕከላትን እና የአረጋውያን ማረፊያ ማዕከልን እንደሚያስተዳድር ገልጸዋል። ይሁን እንጂ የሳን ሆሴ ሆስፒታል በአደጋው ምክንያት ከፍተኛ የሆነ መዋቅራዊ ጉዳት ስለደረሰበት ከአሁን በኋላ አገልግሎት መስጠት እንደማይችል የተገለጸ ሲሆን በዚህም ምክንያት ከህንፃው ፊት ለፊት ባለው አደባባይ ላይ የመስክ ሆስፒታል በማቋቋም አገልግሎት መስጠት እንደጀመሩ የገለጹት እህት ማርያም በአሁኑ ወቅት ከጣሊያን ቀይ መስቀል ማህበር፣ ከቬንዙዌላ የክርስቲያን ተኮር የጤና አገልግሎቶች ማህበር እንዲሁም በፓድሬ ማቻዶ ክሊኒክና በሳን ሆሴ ሆስፒታል ከሚያገለግሉ የራሳቸው ጉባኤ ሐኪሞች ድጋፍ እንዲያገኙ እንደሆነም አስታውሰዋል። እህት ማርያ ማዕከላቸው ከመሬት መንቀጥቀጥ አደጋው በኋላ ከደረሰበት ጉዳት አገግሞ አገልግሎት መስጠት የሚጀምርበትን መንገድ በተስፋ በመጠባበቅ ላይ እንደሆኑ አስረድተው በአሁኑ ወቅት በድንኳኖችና በጊዜያዊ መጠለያዎች ስር የጤና አገልግሎቶችን እየሰጠን እንገኛለን ያሉ ሲሆን በዚህ ቦታ ሁሉንም አገልግሎት ለመስጠት የሚችሉትን ሁሉ እያደረጉ እንደሆነ ጠቁመው ምንም እንኳ አብዛኛዎቹ ሰራተኞቻቸውና በጎ ፈቃደኞቻቸው በመሬት መንቀጥቀጥ አደጋው ጉዳት ቢደርስባቸውም የሕክምና እንክብካቤ የሚያቀርቡት እዚሁ ስፍራ መሆኑን የገለጹ ሲሆን የዕለቱ የተፈናቀሉ ቤተሰቦች የሚኖሩባቸውን የድንኳን ካምፖችን እንደሚጎበኙ እንዲሁም ውሃ፣ ምግብ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶችን እንደሚሰጧቸው ገልጸው በዚህ አሳዛኝ ሁኔታ መካከል የደም ግፊት፣ የስኳር በሽታ ወይም የሚጥል በሽታን የመሳሰሉ ስር የሰደደ ህመም ያለባቸውን ታካሚዎች መዘንጋት እንደማይችሉ፣ የጤና ሁኔታዎች ከዚህ የበለጠ እንዳይባባስ ዘላቂ እንክብካቤና መድኃኒቶቻቸው ማግኘት እንደሚያስፈልጋቸውም አመላክተዋል። ስለ ድንገተኛ በሽታ ወረርሽኞች ስጋት የተጠየቁት እህት ማርያም በሚያሳዝን ሁኔታ የአገሪቱ የጤና አጠባበቅ ሁኔታ ከመሬት መንቀጥቀጡ በፊትም አስጊ እንደነበር አስታውሰው የቫርጋስ ግዛት እጅግ ሞቃታማ ክልል ስለሆነ እና የውሃ መጠን ስለሚቀንስ በአሁኑ ወቅት የአገሪቷ የጤና አጠባበቅ ከቀድሞውኑ በባሰ ሁኔታ አስጊ መሆኑን አስረድተዋል። ከዚህም በተጨማሪ በአሁኑ ወቅት ከፍተኛ የሆነ የደም ግፊት መድኃኒትና ጸረ ፈንገስ ክሬሞችን ፍላጎት መኖሩን ጠቁመው ይህ እጥረት ማለቂያ የሌለውና አሁንም ድረስ በፍርስራሹ ውስጥ በሕይወት የተረፉ ሰዎችን ለሚፈልጉ የሕይወት አድን ሰራተኞች ወይም ከአደጋው የቀሩትን ጥቂት ንብረቶች ለማግኘት ለሚሞክሩ ሰዎች የሚያስፈልግ ከፍተኛ የመጠጥ ውሃ ፍላጎት መኖሩን አመላክተዋል። የጤና አጠባበቅ ባለሙያዎችን ሥራ በተመለከተ በቫርጋስ ግዛት የሚገኙ አብዛኛዎቹ ፋርማሲዎች በመውደማቸውና በመዘጋታቸው ምክንያት የሆስፒታሉ ዶክተሮች በተገቢ ሁኔታ መድኃኒቶችን ማከፋፈል እንዲችሉ ታካሚዎቻቸውን እያደራጁ መሆኑን የገለጹት እህት ማርያም በጣም ከባድ ጉዳት የደረሰባቸው ታካሚዎች በካራካስ ወደሚገኙ ሆስፒታሎች እንደተዘዋወሩ ጠቁመው በዋና ዋና የጤና አጠባበቅ ስራዎች ላይ ትኩረት ማድረጋቸውን ብሎም ቁስሎችን በማከምና ብቅ ማለት የጀመሩ ተላላፊ በሽታዎችን ለመከላከል ጥረት እያደረጉ እንደሆነም ገልጸዋል። እህት ማርያ በሳን ሆሴ ሆስፒታል ላይ በደረሰው ጉዳት ምክንያት የማህበረሰቡን ጥልቅ ሐዘን እንደሚጋሩ ጠቁመው ይህ አካባቢ ጉባኤያቸው የተመሰረተበት መሆኑን ያስታወሱ ሲሆን ከዚህም ባለፈ የመስራቾቻቸው የአባ ማሻዶ እና የእማሆይ ኤሚሊያ ቅሪቶች የተቀበሩበት ጸሎት ቤት እዚሁ ስፍራ እንደሚገኝ ጠቁመው ይህ ሆስፒታል ለእነሱ ብቻ ሳይሆን ለመላው የቬርጋስ ግዛት ልዩ ምልክት እንደሆነና ማህበረሰቡን ለ138 ዓመታት ያገለገለ መሆኑን አስረድተዋል። ሆስፒታሉ የግድግዳና የኮንክሪት ውህድ ብቻ አይደለም ያሉት እህት ማርያ በመጨረሻም አደጋው ቢከሰትም ሆስፒታሉ ዳግመኛ አገልግሎት መስጠት እንደሚጀምር ያላቸውን ብሩህ ተስፋ በመግለጽ ይህ ሆስፒታል በየቀኑ የተቻላቸውን ሁሉ ለማበርከት የሚተጉ እያንዳንዱ እህቶች፣ ነርሶችና ዶክተሮችን ጨምሮ የሁሉም ሰው ንብረት እንደሆነ በማመላከት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሐሙስ ሐምሌ 2 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
2: ቤተ ክርስቲያን የክርስቶስ አካል የሆነችው በምን መልኩ ነው? ከሞት የተነሳው ክርስቶስ በመንፈስ ቅዱስ አማካኝነት ምእመናኑን ከራሱ ጋር አንድ ያደርጋቸዋል። በዚህ አይነት በክርስቶስ የሚያምኑ ሰዎች በተለይ በመስዋዕተ ቅዳሴ ከርሱ ጋር እስከተቀራረቡ ድረስ እርስ በርሳቸው በፍቅር የተሳሰሩ ይሆናሉ። እነርሱም አንድ አካል ማለትም ቤተ ክርስቲያን ይሆናሉ። ከዚህም አካል አንድነት በአካል ክፍሎች መላየትና በተግባራቱ ይታወቃሉ። የዚህ አካል ራስ ማን ነው? የአካል ማለትም የቤተ ክርስቲያን ራስ በቆላሲያስ መልእክት ምዕራፍ 1 ከቁጥር 18 ክርስቶስ ነው። ቤተ ክርስቲያን የምትኖረው ከርሱ በርሱና ለርሱ ነው። ክርስቶስና ቤተ ክርስቲያን ሙሉ ክርስቶስ ይሆናሉ። ቅዱስ አውግስጢኖስ እንዳለው ራስና የአካል ክፍሎች በአንድነት አንድና ምስጢራዊ አካል ይሆናሉ። ቅዱስ ቶማስ አኩዌናንስ እንዳለው ቤተ ክርስቲያን የክርስቶስ ሙሽራ የምትባለው ለምንድን ነው? ቤተ ክርስቲያን የክርስቶስ ሙሽራ የምትባልበት ምክንያት ጌታ ራሱን የእርሷ ሙሽራ ብሎ በመጥራቱ ነው። በማርቆስ ወንጌል ምዕራፍ 2 ከቁጥር 19 ጌታ ቤተ ክርስቲያንን ስለወደደ በዘላለማዊ ክዳን ከራሱ ጋር አስተሳሰራት። እርሷን በራሱ ደም ሊያነጻትና ሊቀድሳት በኤፌሶን መልእክት ምዕራፍ 5 ከቁጥር 16 የእግዚአብሔር ልጆች ሁሉ ፍሪያማ እናት ሊያደርጋት ራሱን ለእርሷ አሳልፎ ሰጠ። አካል የሚለው ቃል የራስንና የአካል ክፍሎችን አንድነት ሲገልጽ፣ ሙሽራ የሚለው ቃል ደግሞ በግላዊ ግንኙነት ውስጥ ያለውን የሁለቱን ልዩነት ያመለክታል። ቤተ ክርስቲያን ለምን የመንፈስ ቅዱስ ቤተ መቅደስ ተባለች? ቤተ ክርስቲያን የመንፈስ ቅዱስ ቤተ መቅደስ የተባለችበት ምክንያት መንፈስ ቅዱስ ቤተ ክርስቲያን በሆነችው በአካል በራስዋና በአካል ክፍሎቿ ውስጥ ስለሚኖር ነው። እንደዚሁም መንፈስ ቅዱስ ቤተ ክርስቲያንን በፍቅር ይገነባል። በቃለ እግዚአብሔር በቅዱሳት ምስጢራት በመልካም ሥራዎችና በጸጋዎች ያንጻታል። ነፍስ ለሰው ሥጋ እንደሆነ ሁሉ መንፈስ ቅዱስም ለክርስቶስ አካሉ ለሆነችው ቤተ ክርስቲያንም እንዲሁ ነው ይላል ቅዱስ አውግስጢኖስ። ጸጋዎች ምንድን ናቸው? ጸጋዎች ስለ ሌሎች ሰዎችና ስለ ዓለም ጥቅም በተለይም ስለ ቤተ ክርስቲያን ሕንጸት ሲባል ለግለሰቦች የሚለገሱ የመንፈስ ቅዱስ ስጦታዎች ናቸው። ጸጋዎችን የመለየት ኃላፊነት ለቤተ ክርስቲያን የበላይ አካል የተሰጠ ነው። ቤተ ክርስቲያን አንዲት ቅድስት ካቶሊካዊ እና ሐዋርያዊት ቅድስት ናት። ቤተ ክርስቲያን አንዲት የሆነችው ለምንድን ነው? ቤተ ክርስቲያን አንዲት የሆነችበት ምክንያት ምንጯና ምሳሌዋ የቅዱስ ሥላሴ አካል በአንድ አምላክ ያላቸው የአንድነት ምስጢር በመሆኑ ነው። ምስራችዋና ራስዋ የሆነው ኢየሱስ ክርስቶስ ሰዎቹን ሁሉ በአንድ አካል መልሶ አንድ አደረገ። ነፍሷ የሆነው መንፈስ ቅዱስ ምእመናንን ሁሉ ከክርስቶስ ጋር አንድ ያደርጋቸዋል። ቤተ ክርስቲያን አንዲት እምነት፣ አንዲት ምስጢራዊ ሕይወት፣ አንድ ሐዋርያዊ ውርስ፣ አንድ የጋራ ተስፋና አንድ ዐይነት ፍቅር ያላት ናት። አንዲቱ የክርስቶስ ቤተ ክርስቲያን የምትገኘው የት ነው? በዓለም ላይ እንደ አንድ ማኅበረሰብ የተደራጀችው ብቸኛዋ የክርስቶስ ቤተ ክርስቲያን የምትገኘው በጴጥሮስ ተከታይና ከእርሱም ጋር በሚተባበሩ ጳጳሳት በምትመራው በካቶሊክ ቤተ ክርስቲያን ነው። ሰው የደህንነትን መንገድ በሙላት የሚያገኘው በዚች ቤተ ክርስቲያን በኩል ብቻ ነው። ምክንያቱም ጌታ የአዲስ ኪዳንን ቡራኪዎች ሁሉ በአደራ የሰጠው በጴጥሮስ ለሚመራው ለሐዋርያት ቡድን ብቻ ነውና። ካቶሊክ ያልሆኑ ክርስቲያኖች የሚታዩት እንዴት ነው? ከካቶሊክ ቤተ ክርስቲያን ሙሉ ኅብረት በተለዩ አብያተ ክርስቲያናትና ክህነታዊ ማኅበራት ውስጥ በርካታ የቅድስናና የእውነት ባሕርያት አሉ። እነዚህም ሁሉ በረከቶች ከክርስቶስ የመጡና ወደ ካቶሊካዊ አንድነት የሚመሩ ናቸው። የነዚህ አብያተ ክርስቲያናትና ማህበራት አባላት በጥምቀት ከክርስቶስ ጋር የተዋህዱ ስለሆኑ እኛም እንደ ወንድሞች እንቀበላቸዋለን። ሰው ለክርስቲያኖች አንድነት በቁርጠኝነት ሊሰራ እንዴት ይችላል? የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ይህ ምኞት መላ ቤተ ክርስቲያንን የሚያካትት ሲሆን ልባዊ ለውጥን፣ ጸሎትን፣ የእርስ በርስ ወንድማዊ ትውውቅንና ነገረ መለኮታዊ ውይይትን ይሻል። ቤተ ክርስቲያን ቅድስት የሆነችው በምን አይነት ሁኔታ ነው? ቅዱስ እግዚአብሔር ፈጣሪዋ ስለሆነ ቤተ ክርስቲያንም ቅድስት ናት። ክርስቶስ ሊቀድሳትና የቅድስናዋ ምንጭ ሊያደርጋት ስለፈለገ ራሱን ለእርሷ አሳልፎ ሰጠ። መንፈስ ቅዱስም በፍቅሩ የሆነው ሕይወት ይሰጣታል። ሰው በቤተ ክርስቲያን ውስጥ የደህንነትን መንገድ በሙላት ያገኛል። ቅድስና ለቤተ ክርስቲያን አባላት ሁሉ የቀረበ መንፈሳዊ ጥሪና የእርሷም ሥራዎች ሁሉ ግብ ነው። ቤተ ክርስቲያን ድንግል ማርያምንና ሌሎች አያሌ ቅዱሳንን በምእመናኗ ዝርዝር ውስጥ አስገብታ እንደ ምሳሌና አማላጅ ታያቸዋለች። የቤተ ክርስቲያንን ቅድስና በዚህ ዓለም ላይ ሳሉ ራሳቸውን የልብ ለውጥና መንጻት የሚያስፈልጋቸው ኃጢአተኞች አድርጎ ለሚመለከቱ ልጆቿ የቅድስና ምንጭ ናት። ቤተ ክርስቲያን ካቶሊካዊት የተባለችው ለምንድን ነው? ክርስቶስ በእርሷ ውስጥ ስለሚገኝ ቤተ ክርስቲያን ካቶሊካዊት ማለትም ኩላዊት ወይም የሁሉም ናት። ኢየሱስ ክርስቶስ ባለበት ሁሉ ካቶሊካዊት ቤተ ክርስቲያን አለች። የአንጾኪያው ቅዱስ ኢግናጢዮስ ቤተ ክርስቲያን የእምነትን ሙላትና ጥልቅነት ትሰብካለች። የደህንነትን መንገዶች በሙላት የያዘችና የምትፈጽም እንዲሁም ወደ ሁሉም የሰው ዘር እንድትደርስ በክርስቶስ የተላከች ናት። የአካባቢ ቤተ ክርስቲያን ካቶሊካዊት ናት። እያንዳንዱ የአካባቢ ቤተ ክርስቲያን ወይም ማለትም አገረ ስብከት ወይም ኤጰርቅያ ካቶሊካዊት ናት። የተቋቋመችውም በሐዋርያዊ መንበር ውርስ ሥልጣን ክህነት የተቀበሉት ጳጳሳቸውና በፍቅር ከሚመሩት የሮማ ቤተ ክርስቲያን ጋር በእምነትና በምስጢራት ሱታፌ አንድ በሆኑ ክርስቲያኖች ማኅበር ነው። የካቶሊክ ቤተ ክርስቲያን ወገን የሆነው ማን ነው? ሰዎች ሁሉ በተለያዩ መንገዶች ወደዚህ ሕዝበ እግዚአብሔር ካቶሊካዊ አንድነት ገብተዋል ወይም እንዲመጡ ተጠርተዋል። ከካቶሊክ ቤተ ክርስቲያን ጋር ሙሉ ኅብረት አላቸው የሚባሉት የክርስቶስ መንፈስ ኖሯቸው ከክርስቲያናዊነቱ ጋር በእምነት ምስክርነት፣ በምስጢራት፣ በቤተ ክርስቲያናዊ አስተዳደርና ሱታፌ ጥምረት የፈጠሩት ናቸው። ሙሉ ካቶሊካዊ አንድነት የሌላቸው ነገር ግን ምስጢረ ጥምቀትን የተቀበሉ ምእመናን ፍጹምም ባይሆኑ ከካቶሊክ ቤተ ክርስቲያን ጋር የተወሰነ ሱታፌ አላቸው።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።